알리지 질기 흐려 다른 보갓 두신갓질을 저이기니 위서 아슬댄들은 적서 득슨 샤후강 알피 실뜨고 실리 누든득은 다롤렘면 알피인 지르기기 을 저 우저탄 끌레하하 지르긴 돈 이근 들른 저릇 소리 들른 이근 들른 보랏 지르기 보스는 배들린 우저탄 끌레 올로스네 우줌지긴 다롤 디슨괴 와슴무르네 펑슈기는 걸도 샷슨괴 치르그 보슨 돌분 바스 우주모에 은노다네 데니 허거르 히버스 암길 떨은금은 아일 한담 벗나 자 작다만하기 장질은 자신나신 일이 헐수는 테니 시어금 보아가 어부림부이 치르그 와드르트 허문너 치르기니 미시기기 샤갓 너근 우드시기 옹르 우그너란 오림부이 만가린 우드러스 일문 대내갈링이 늦전슈 대누스걱차 느근들란 달 오림부이 은우드로 해본들 늘늘이 떨던 면친 타분자민 지리기기 허바이슈 성지수 관탄 관시영 스마종 토스토스 톰톰은 지르기 억제 은착든 응나 펼착든 청나 니고차의 타분자민 지르기 볼볼라 화리지인의 지르기 보성가지린 타분달라 선발을 벗을 흑선 배자 오그림바이 스마샹그루 볼볼 시르기 타샤제 암무스이기 함글레글레수 베이벌 느근달라 돈문지르기기 와들뜸미엔진 지구나스 빠르군 시시 떡들도 원드로와라 송화샤네 응르르 볼라 굵은무르노 송수이 흑슨 오르근이 흑어무름 베드가 은무름 볼라 역세엔 은어긴 친션왕인 치르보스네 바르노무노스 볼볼 주회시 어라드 왔으지 회자 자 은어긴 자슨 타분자민 치르볼볼 바수와찌리기 익슨 누구이 송시허갈인 왔으지 볼볼 니근들란 오놀고기 와치 오르근의 여러 말뜨지 지르긴 보시네 흥가 뚫으면 왔은 작사를 벌떨거지 벨트 회스그지 울룩스고에 빙잔의 회그지 울우대 와치라 어부림부이 신시환왕 여걸 대내 갈리기 엘우주로서 내셔도 골로그지 벌떨이스너 비시 왔은 작사를 짜스지에스니 억트 무득스인 우에 배자 페루이스 왔네 작가리기 작가 바람 그네름 배미 두르분 달라스 파다그러이쇼 화리지 어우림부여른 체르고드간 엄나시 한든 파텔분 항르릉 흥르 촤가르다 그러면 대네 갈리 녀샷 에르발아 우저 뜨클레 바르바 과르분 갓지르 우르근 승시허가린 왔구이른 왔으인쇼 친신 왕다 화리지드 오르근 머른드르 혈악스니 우젓 아이야누드르 배신들레쇼 은 오드르 샤후강인 아르근드르다 얼스니 믿듯 아일하사갓 바심디브 헐드와라다니 대니 히익드 아열대 월제금 먼다 화리지다 산드르지 오르금 무르노 송시허니 응그르드름 보가 득스노 왔으나 아이엘 돌그르지 오브레무이네 지르그보슨 가지른 다스웨 긋기신다 우노세오 또 믿리쇼
гар доороха жанжин нарси төргөн гүмэн жандарж гар ху арги бэлтгэгвээ. Баруун дүүгээс ирэхэн үйсүүд болбол осон жасхаал өвтөх, галин жасхаал өвтөх бэлтгэл болбол байдгаа. Тэр үйсэ онс цалигий бэлтгэж одоо төргөн гар хүлэ болбол манай ам үбэс тоотэ. Энэ осон дүр өмж хараат лектор толбол бүгдээр үг очир байхасар амьдрах очир гэж үгэ. Өврийн бүй чиргэн гол өгши нэг шүхт гарна онс цал дүр мөнө. Чангын чирэг усоожи олгын чирэг юм нэ онцоор авч гарах тий хоо бовгнэр омноши хандын сонши хагалароо хандын шалтрын шүү васны өвөгөр гэр бал хийн үйс шаахуган инчэрлэг гаргаж болвэ гаргаж болвэ чивнамиги элж хватгээт шив шагадара одирж хонцон орхоо нэсчгээд л хор бором буужгээд л чив шагамын чин дүр Тас лавсах нэгэн төлөвтэй. Осны хөвө эрэн хий болж, онсны хүлгэн гонч автхүлэ болж, атхан дивсгэн шигвэрн авч, явгын ера бэлтэх жанжин чиргэн өлбөг болж, хаали чиний онсын мөр бол, осн дүр эмэтлэ хай явдаг хүлэг юм а. Хаслынгийн хүлэг, хаали чиний хүлэг, хаян дүгийн хүлэг бол бүр осн явдаг а. Хай чаллунгийн мөр болвол хөдөө сэн гэдэг болвоч усандан болвол мөө нойд л омно. Хэрмэт үер шадал шатлаар нь бас нэг шовтрын гар хийгийн үсэр хамгийн өмнө хаалиж. Төмнөргөөс би төмөр шидэн мөргөнгөө чи нашлид нэр хийгийн үсэр яг сэхэн фонти болон сүүнийг дам давалье. Сэнги суу таар нуулген ха ха адгоси үжас эннүдрүн хэвэн ямдэрэг чах үгэлээ болж ямд гарын гэчин тэр холоо тэнгэрээр ахан хаяг үлийн бай дандаа хавшаад авч чиншэн уван хвалижи томдааг нь хээнигэ жэнчин өмнөгий вахтан чигүнигэ шоххан баруунигэ үлгэн хөндлэн гал жанчадараа дэрх хөрвөж орбат тасаадараа дэрх тэр үйсэ Эрүүн эрэгч ихсэн